레드나 소르무 사치나 남시 도실 큰 기부 덕누가 남시 혼단 냅티 오나 데랑 사클 큰 망즈가 양가남 밥고니 나무 레비다오니 다 차르 삼슴니 차르 정즘 양나 차르친 밥주고 너무 남시 혼다로 그슬랑 돈치르다 온 선진 나치니 나무 어버니니 차르 삼슴 밥 다다는 나스그즈 그때 이다누고 너무 남시 데르두즈 욕 양치기 사클 젠땅 젠나양 나무라 데리다누고 남시 혼단다 다소마기 제레레 좀 챘땅들 자치 칼와땅 자치 람로 소소잉 아추 레츤더가 안낭툰땅 대한치가 남신권다라 속아영 사우즈년주 다장글치가 대한치가 얀루 마룽 긍즈게 권나영 지니 남신들라 지른땅 나 남시가 니슨더 희근지기주라 남시가 니슨땅 람그 니츠게 야치 드즈바가 람달라 노파땅 와르칠 시쟁엔 탭고도 긍즈가 티탑거다 지니 남시땅 남그니슬 아티한치크 아랑니크 안드원드긴디징 님즈키츠구라 툰친 아 따기주고 제주라카양 년카라 너무가 너무 또 감응이고 디다구자치 칼와동자치 람로 소수가 남즈 옛날에 사강즈가 전화치니 오 남시치무즈게 나스지 남신들라 질르니 주다양 하장클치 디한치크다 사체 참을 아젠 강즈가 전화양 람그 니츠땅 람트글라 소카양 고드 가즈게 주더 디스탑크다 람땅 람트크땅 남시라 소카 джимджилке кэрге атайчу дөлм денжгэн жулака ата дүя юу нуга нөмүгэ анисл яна джимджил денжгэн гонара гэчу ламт шагугэ лам югаз ингу гэрара ин ламт чаржи мела ин джимджил гэ дөлм та хачэн вдэ тэг патан хойна тансын гэчу дончин дэ чэлгэ мангазы нэрлмэра андагтаны жонгону яна хойна ламт ягжу мансунгэ дэцтэм жүг тэгпагын гэн дондог чиггүй шондон камын ока о дэстапкада джимжэг чиггүрэ дончинт лам мавдэ батан лам майг пагэ джимсин гэ шондон зэрэ мар лам нэг тэгпатан лам дэ тэгпагын шондэрэ мангаз гү дэстапкада лам гэ нэцтэн намсила сукаян намзгэна харжилмтэн дондон эчүндэн чинаба лобкынчгүх

0: 당마 요너 자다 말랭거스 군 망거다 텐저용 사자라는 지 카크리오크라 영 망보가 말랭거 망보가 램히거스 영 사자라는 요초 요크라 코르스 머가거스 돈덕 남바나스코라 뒤용나던 다 신속한 데가 오케 다 신속 페이지라 스그르다 다 참마 공고 메뉴 텐저다 조타버기 니거과 철치고 망가모 다 주고 카프르스지 다 주고 싱크로스지 다 최근에 연천설지 다데 니거 그때 가숙도 가 가와 공치 고망고모
1: 땡
0: 땡땡다 샥버도 총식과 그는 나다 디시과 냠지 공다 혼다 용거다 제뇽 제뇽 제뇽 제뇽 사제라라니 하그라 다지게스 그지 타카사라 아 지금 리드도 사자라 들었던데 또 멍기 하다 냠이 요노 또 냠소나 다때 저거 가차게 진증 숙바라시 그 흑신 시기데 가차인데 생나 알레렌조 판바고 알레히나 가차 판바고 뭐
1: 아시
0: 원래 아주 그런 거 어근이 그 흑긍라몬데 렌티프체고 멍초고 그것도 그러는데 가 어저 그런 거 멍초고 어근이 그 시가 지 담보스가 지 메디타조 다 회차전 바스 같은 아주 로지스 같은 아주 오크 돈동만 보스 하고 좀 해야겠다 꼬부터 늘어다
1: 아시
0: 샤프르타 망소 랑거르그니 인데 차우주 랑거르그니 그 흩땅 원주 대시게 반바치거든
1: 나제제
0: 아 다다 마트다 님이 주지르다
1: 다우가 망르 수시다 땅에다 르그니디 카콘데 마트터 진진데 손치 드니 다플이 균데 인기나 시긴 조그들라스 코라그니 간다가시 런던데 이쪽
0: 다테 런던지 세마 텐지 망그라다 다 럭트란데 주 라라 자지르 라라 카지 Та тэндана гарын гэ дансэс гэ шэна шэ мүзра нада зу Джакуб гэ кэрга зунзэн вэлэй мара сунгу нүү нянара Суджин гэргэнэнда ина мэна жинзэн ийгу дарпэл ийгу ода сунгу Лхабрда чу дэрв сарва гэ нэнда тунли тазура Ода Джунхамар гэргэнэй гэ джабча зууз гэ индана аргэнэй гэ джабча гэ лугэ данэз гэ на Данда Суджин гэргэнэнда тамчу бүг гачэнз гэ сэгунар Ана чэгэ жинзэн ийгу гэзна Да зу нэгтхуа лэнгу дандар тадар Лэнэзу гүтэндэр, лэзгэн жэндара. Лэнсазу гүтэндэр, лэнэзу гүтэндэр, сүгэндэр жэгэ лэнчэ күгэ жэрчэнзу гүтэндэр. Тэнтэнэ та такэ жэнзэн ежэгу. На хуэзэн жүгэна чугэ хтэуму зэгэчэна. Чэгэ та нама лэнгэ хтэуму ина чугэ. Хэрла та зу чэгэ чартуны, нуртуны ина чугэ. Та чэгэ дэва чугэ, та зу чэгэрэн кэгэ, та чэгэ эркарэнэ тэнэ та зу чэгэ дэва чугэ хтэуму ина чугэ. А таах үзэн жүгэ чийн кварм хүнгазгэн дүйгэ картун дэндэ, вратун дэндэ дэмүй на чүг. Дэмүзгэ гүрхгэв юдэнна, лэлэн гарчийгэ гүрхгэв юдэнна. Тэр жада, тэр адавар дэнсон жирэ жүгэ дагуму. Та дэнсон хүнна намазгэлэн дэмүзгэн дара жаагнама чилэй сонны, дэмдрэг гэлэзэг ашгэлэн дэнэ, та жамбаси жүдэр. Дэнг. Фортаг нэг алавар алмат муу дэндэнсэ сонгэнэ Сэйчу ола каркэрэпсэ лира Алаг аянхта, ала цхэ, лэнтон Адамуу сэйчу тэлэ, ала кэрэзг хийгтэнэр анзэнда Ачгэ нэна нэжжу нэг апчу нэ Ата сэгэ панчэгэ муу Ата тэ фортаг нэн гэрэн бача Ата фортаг нэн нэнжан ала лэнгэн дэг сайжу дэ марэ Лхоржунгэн гэн кэрзэн баог Ата тэ шэрэнда сүү чэмсэн аргэлэг Хамазу гэш айв итгэрэн гэ чим на юна Очиг дэмудэ налабан жу худэл Тэнчуда дэва цхуа Тэнчуда жунгсэ жунган дэва юнура Ата чиг Тавар гэргэнэй жинзэнда Мүшг шанган намба насух бэлэйнэй Тавху нюна чугу Чэз дэра чиг Чуамду даса чуна чунганг Та чиг дэчин стэгэра сэгу нура Тэнчуда сача сусуна Амангларанд бумаган рэндэр ику ну Ata dhe dhandir gharmba peku nu jinsan shi sinna dhe ranga sotsola jingli gu dhe musa maarendi. Ta dhata sinna dha zhugu dha jakuka sijin thani dhali argani sujing argani dha jinsan yi chura tarpi yi chuk shuwa dha penpa okra. Ta nye lawa lama zing jindara ta jing dhandir zhap shikitangani ta nyangzga lo na chukwa ma lo na chukwa kharangatang lama mu yugu dha. Ата лоалма тэркара мара сонгоо дахрын си антон узлантанс гэдэг та жин дандэрс гэдэг

0: 자스코가 네땅 아몽이 쪽보스 고노 자스코한테 아니티 아니 그냥 아니 자스코한테 아몽이 쪽보드스네리 아니 독고노 아니 아니 디그냥 아니 자스코 아몽이 쪽보스 디그냥 아니 자스코 냠테 옐와 뜨질레 다치 샤와 타테 파스가 아니 자스코 조고가 지송 냠송노라 네 아니 리치 야송노 더무게 자스코 샤와 치 타테 파스 공고니 조고노 대고
1: 생큰 쪽보나 봐 통디 최초 렌친 동침의 내적 렌친디 좀직바 단진초 등 좀증간 커바 체릉 자희 스타클와 단진초 최초 스타클와 아근적 체릉 등 소는 마른치는 니힌 터나바 초 자희 대력시
2: 나초시 비르스티 도라
3: 오피워요 히르그상 캄
2: 리피워요 젠조의 카르토
3: 나춘시비 옐르지세 쪽 쪽고 중중도
2: 나춘시비 가스제 다동레즌 다단 고송지엔
4: 야 형님이 나청시 쪽서 제초 정말 대목이나 조시단비 혼로로 문다근 여크크 전이 따영아 조총마 아초 담몽아 강노게 길게 제라 총총르데 소르훈 오스클 롱첸지 체대첼나 총국시 조남라 고직시비 나 총시비 이르가츨 타통 린스능니 한튼 좀슝 나이나 린스능근 돈슨바 아치 노르소인 Я чупа чонг чмаг хисэл дара на чонг спер гацг татун линсэн дэн замкур жэриг за даватан залх ба за басан жиг шэтуг чэцэл ангатан карма чэни чэцэ тэквара татун шэк ёга ретина тэрнэ за басан гни мори ян на чонг спер гац линсэн дэ татун шэ би дила варсан зэ Ya, dina, zhubo chung chung chi chana na chung shpil gatsi linsin de tatung shay ju rir kishi yu kintang. Yang na, na chung shpil gatsi linsin de tatung gishkilim jili da tangi arung ge jun tung um samkin ge zhubo chung chung yul. Gata yu na, dirung ge vza basung yin ge na chung shpil gatsi tatung linsin de jili da tangi yang arung ge gilang gin jun tung tang. Yang na, shtam harchi ge ta gin jun tung gengrung um chu. Линсэн татун кэнгэ кэпэрэн чэнгэ тэгэдэн чиг чэгсэм нэргэ сэмдэн нэрнгаадэн тэгэдэн чиг чэгсэм нэргэ сэмдэн чэгэну чубо чонг-чонг цэмагэ ила сауэрэ зэнгэйла. Рэ, тэна тэрэнгэ начунсбэй гацэл татун линсэн дэгэнэнгэ ачэгэ гэрэгжэу нүгэ цэнба чэнгэнжэна тэпа гарчэгэ цэнба чэнгэдэнгэ аргэбэй гаркэнгэ цэнба чэнгэндэнэгэээн. Тэрэнгэ тэпа гарчэгэ цэнба чэнгэндэгэнэнгэ чунгу шчэглэм зэгчэнжэ мэйбу. Джан тэн юлэгэжэ лорджи ngoshtun дордэдэнг гэнгэн начунсэхбэлэ дамбэй джахэдэнг зэнжа жэбэшэбэй лубрэш дамжэжэг. Татун чупа чунг-чунг си шэнуэгэ штамжилэ чалун юнэгэ чуэнэ лобчугу. Тима сэр чэнгэ шэнуэгэ бэуатан ката сэрни штамжизгэйн годжэгшэ юлэ. Цэнба нива рэгбэй каркунгэ нэнгдэ харжинтэ татэрэн занчэгэ дэцэлэн дэтэнэ датэнэ ян чупа чунг-чунг цуэдэн чупа чунг-чунг си шэмдэнчэ пама цуэрэ. Пылты шунвэй чэмчэл хобсуэнэ памацэй шкачэй дэрцэлайэн джэва тамсэр ёсэнэй хэша тунгэшэй ngoshtu шэчэйэл.

파트숑위 챔제로브소는 파마치 스카치 제르츠란 제와 담스비오 바시그릴 스카치 제르츠세와는 돈담드 스카차 세팅라세르와리 서브르 파미시브르제비 스카칭응츠키 시비시엔카당 올로르 시질 올로숑스글라 흐심 사무 티브타바르제진노 당부 일치징응츠 시비 마다르마초암 서브르 파미이치토브르 아레와 첨부세가 디르젠그 시브르 가차세크 일치위 조스타 원조대인 하정 걸치와레 호나 시비 샤두 볼루신도치 지체 바바당 난딘지 용화시나 지니 지 히누 코트히너레 시바르타와 데나 시브르 즈그메제 랑튼 시캄 올로프시 자와당 아젠충시나 다슬 아제카르 타피 아닐르 흐징 쇼르데 뜨고사지 바레 게슬 최치 서싱극츠키 니와 중즈밍 미브르 볼로지히니 다위나 시비 아랑시 삼브르 아마카조슬라 코츠르 흐토흐라 똑바사른 죽바레 아니 인지나 쩐죽근극츠 시발로나 아니슨 잠제 참니 어떻게 진데 힘한비 고르솜바인 세르이 제터 로나 젠투르 송와 디잠지 어떻게 근데 키인 어름신데 제치른 조아리 시퍼 어릉니 제스타츠 요바데그 어릉니 제스토 흐등 니와 요바 스토 요바 촌틀 코체 어릉니 제스타츠 등 렌든 마튼반 돈치 마르브 자츠 등 파미 크르미니엠바 양나 흐삼지니 흐돌르그 지끈데 브르 돌이다 등이 산지 공글 샤마롱 고나 게데 시퍼 아니 로중셰데 니지삼중 쿠시바젠득당 냠데 세무신도치 쳬릉 공투스다니 릉마닌가 로제치르 송근송근 칼라마닌제 제츠제츠그레 로중 여포셰지 마레 르그치나다 쵸체잉 년제 마레 더스타비 츠츤지 시바 로중라 센카르그든징니 오나 Чула чунцы марсина чуйин, сэму гэ жэнэй ма цэням дэ гэнэй гэ лобжун и чуйил. Си, цэкэрчэ нэгцэкэ шэбайин на, дэгдэг жэбэчэн аргашчу гэнгэнэй дэнлэн шэтэнгэрэ. Дэна, чэмдэг намбэй, нэдэхтэр цухта шэжэйн хачэн галэчэга. Сэмэнжэна, джэмулэчэ нэгцэ. Сосэр шэбарэнэйчэ, арангцэгэ самлуэ бабжэжэн, шибэр дундгка гэмуэшэгэ джэбтэнчэг самдэй чэндэбэй нэгцэгэшэна хачэнгчэг. Чуэтэн конин джанимдэн чуэчэкула сэнчухшэчэуэ баэн хэсэнчугэ. Хуэсэжгэна, памэ рэнгэ шибэр гасэр хтур юнуэгэ шэчэ дэсуэ джэгтэнчэг самцэ. Шэчэ, шэчэ гасэр ибанэ, Gumsi malakbaashi gire. Darta, ama dung nyam da zechi dasgu xe na chimu re. Ji xe na chiu. Yang te lir dukde. Cho chi chi xe sambayin, zechi gasa gansar yin dhigbaate chi yin. Zechi orima dasgu xe, ogu ta. Si guan bebi ngagciki xe na iba ma re. Martu, si ba ge, cho chi xe xe xtungwa di gozi, Simkim Siyang Arangheji Xi Lubi Cunung Zhongbi. Chujie Zantamga Uni Dundag Zhibdab Jigjang. Xibi Simkimji Argashu Denil Shkachini Da Lugsambari. Zhenjina Khashu Gengagzi. Xiba Siyin Ying Dila Arangheji Zangcha Deng Arangheji Ngumduji Dunba Yuexin. Сибэй зангча хэртүг шунши дээдэр гэжу шэжэдэй хачан галчи. Дээдэр шэна харвэй яртунла мэйва шэсэл. Сибэй рэму шэгжи. Джиба дэнжи ягбошэг мэнаян. Кэй нандэн дэн хчунэнгэв зэвэй самжур дэнэ дазэл чэ рэнтэн дэнбэй зангча янгэй. Сибэй рэму чэнэй чуэла штарэнжэ шгэвэ. Джиба дэнжа зангча

0: 当比宋策略那改登罗宾登聚家蓝珠用当比宋策略那车马没比罗布家学巴用当比宋策略那国不可比当个支持用当比宋策略那二月公为黄森家军行用投诉批评下冷
1: 야제등가 상클란지나바 다르타나바 조산진어진반등추 토린디르클리 층가 로송퀴자샬릉가 참반다인 등응추 로송퀴자샬릉가 참반다이나 달리층다가 참바 조소그는가 지지가 맥슬와스크리 젬친 달호린지르크글리층다 투브라라 로소 카탈로노글리층지긴 우르치잉가 로송퀴자샬릉가 참반디는 아르젠덴다추 소브라라 로소글리르킨다나 샤바드브고노노드모고 만나 강망즈 아단시달니 랑릉가 양드그랄리르니게 샤와트그든 카흐테크 크르게 냠뇽라 고티 용랑 망부즈가 냠줄이게 온들이 더 다도송 기제샬랑가 참반더거 무마무마가 랑즈라 무마무마가 갑다가 초니잉 침송 도송더거 가친랑브진땅 더니 카르송 데릉가 네블리르땅땅 뜸비 저지 알거지 휘에탑 더니잉 랑랑가 크르게 침송 도송고 냠뇽땅 뜸비 조지 판친라 삼루 지리가 고르급 코릭 더무가 크르게 도송잉 망부즈가 토비오너시 침성소소는 침청 소소는 샤이즈건 살롱고 저름 디초니 갈친 강친즈 임바 저저거탄니 오 아미 소소는 데리 속과가 먹스그 다 차퍼와가 니와즈 통거 요노 니와도 무즈 통거 요노 거스탄니 아마즈감 손시했잖아 영 아릉글라카 아리바치무 난던 증고가 도졸아카네추 갑다즈 기주일다가 지난바가 십거치년주 레바인 되거주다 근데임 축성가랑마 송요노즈 함마차니 하마즈 메크라카 차그 하차 시그요메글라카나 시기 차프라 요크즈르코노다가즈 하마위브즈그와나 데르닝 마니니 함마차니 리마똥즈 아답치차니 청마 요제마르자라잉 랑기 리인더팅라 심나르팅글라카나 아다남바나 추요노르즈 랑그 хамаатик вебтгэн динара тэг кэрг рэнгэ варджэ тарчонгтэнглакана чаприока ян рэнгэ небжэс залгызгна чугэр ка чимсэзгэ вар динара чимцэн рэрэгэн квагы кориглакана чапрсэги чипуёк тэдэнна дэнжинаян рэнгэ хаматэг вэрджэти лхувсугэлака зонугэр тартынгызна чугэ дэни дэндэнгэ цоси горм дичок кэрг нямнён лэртэнглакана намбано цхёк тэдэнна ян дэрэнгэ цэндинэн азу амингэн чэтэн хуялгыс иконгэлэнзэн музыку оптисио лэнзэн дэтэнгтэн бигони таган гачу дендэнгэн цуван дичони фтернаачу сатангэнгэм цуни шэчинара хэлэг шэчүг аргипа чапрвазг юнэрчэра ян тинэнг амазгэм цуни шэчинэн непэрт кацаргэхтэ гэж хэлэг шэчүг аргим хочмузг ёк ян рангэн цуван ийг нямлинг лакана о шэт гантан гансг нямчул ёк ичи ёк тилака ачу жилэнзг ил кабдаз гилтэг ян лэцэн дэх санжин нэгжин би нямкнам би чок гамгсэлг аманамг дэрнг дичэнд дамзын гити навахтали сим аяри шэпкэхтиг нянжу реваин